0: ཁྱི ཕྱད མམ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གསྲ གས 총홍부 소지했듯이 종류의 체리가 마른 바탕 간수물의 개일호자 채무가 길긴 채무 좋은 바탕 이렇게 좀 내트바 간수상체 나가준 과천 희윤 바 오중 소자 채무가 이렇게 좀 소불한 게 심지로 막 접등 길긴 체리 다니 길긴 거 망 젠라 돌멜 헤르 가식 그 좀비가 잡고란 다니 다영 아니면 큰 망아즈 그 길긴 오시 지상 이나 같은 데기 전통화 그 단시 근전 되는 그 간수 머리 게 높친 그 길긴 채무 좀 봐 그는 화든 잠 촌디 가브글람나 제와 토크 신의 길긴 그 가브른들레나 되는 걸 안신 거죠 야근라 조대모이나
1: Tony, you got a girkin, you can't just start to turn. Tangan, Ringa Girkin's Kata, Girkin Lika Tatsu, the Tatsu, the Quantin, Tony, the new Latin, the next kitchen of Jacobs in
0: the
1: city. I can't tell you, Girkin's Gana, Thomas Suna, Sukra Tatsu Sukuna, Tisuna, Tatsu, the second Johnson, too. Girkin's of the next, you kept me, kept me. The doctor, too, don't put my cook. Лишил ба тук нэг амын нэг чулга гэргэн гэн нэг нэг тийм фори та гэргэн гэн дикан дэг юм тасл санаа кога
0: нэри динк
1: та чи тэн тэн гэргэн дэ момаг тэ соно тэгэ мэрэг бира та сузга соно гэргэн на тунчми коно тэс гэз хойм дан баг тунчи гэргэн на тунчин майна чурын гэ вэтхэн тунчин май
0: динк
1: мэрэг зэна чок чок на чок якв на чок Metamor, Gilgin to Bogri.
0: Ding Gomar.
1: Mervisama, Samaki, Sangunota, Gilgin Lacano. Gilgin to Kunduka, Taka, Gilgin and Dilakani, Tonatina.